Bedebu Afrika, Bangola, Mozambique, የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነጻ እስኪወጡ ድረስ መላው አፍሪካውና እስያኖች